0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ረቡ ሰኔ 3 ቀን 2018 ዓ.ም ምረት ጤና ይስጥልኝ አድማጮች እንደምናመሻችሁ። አስተናጋጃችሁ ሸዋዬ ለገሰ ነኝ። ለዓለም ዜናው ነጋሽ መሐመድ ተረኛ ነው። ዜናውን የሚከተለው የዜና መጽሔት ጋምቤላ ክልል ዳግም ያገረሸው የጸጥታ ስጋት፣ የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ጣቢያዎችን ውጤት ይፋ ማድረግ መጀመሩ፣ ለመጪው ዓመት ከ2.3 ትሪሊየን በላይ ብር ለመንግስት በጀት መታቀዱ፣ እንዲሁም የዲጂታል ገቢና አዲሱ ፈተናውን የሚያስቃኙ ዘገባዎችን አካቷል። ከለተረቡ ሳምንታዊ መሰናዶች ቀዳሚው ከኢኮኖሚው ዓለም አቀፉ የገንዘብ ድርጅት IMF ለኢትዮጵያ ከፈቀደው ብድር 200 ሚሊዮን ዶላር አስቀድሞ ሊለቅ ስለመሆኑ የሚለን ይኖራል። ሳይንስና ቴክኖሎጂም በሰዓቱ ይቀርባል። ሁሉንም ለመከታተል በሳተላይት በኢትዮ ሳት ወይም NSS 12 በ10985 MHz ሆሪዞንታል DW08 ላይ ፈልጉን። ትራንስፖንደሩ MEH01 ወይም EAH01 ነው። በኢንተርኔትም DW አማሪክ በተባለው መተግበሪያ ከድረገጻችን ታገኙታላችሁ። ስርጭቱን በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብ DW አማሪክ እያላችሁ በመግባት ተከታተሉ። ቤተሰብ ሁኑ፣ ለሌሎችም አጋሩ። አሁን ወደ ቀዳሚው የዓለም ዜናን የምናልፈው ነጋሽ ተዘጋጅቷል። መልካም ቆይታ።
0: የDW ዜና
2: በቅድሚያም ርዕሶቹን እንሆ። ኮንጎ ዲሞክራቲክ ሪፐብሊክና ዩጋንዳ ውስጥ የተሰራጨው የኢቦላ ተዋሲ የያዛቸው ሰዎች ቁጥር 620 ደረሰ። ተዋሲው 120 ያክል ሰዎች መግደሉ ተረጋግጧል። 3 የኮንጎ ቤተ ሙከራዎች ተዋሲውን መመርመሪያ መሳሪያና ንጥረ ነገር አልቆባቸዋል ተብሏል። ዩናይትድ ስቴትስና ኢራን እንዳዲስ መደባደብና መዛዛት ይዘዋል። ዩናይትድ ስቴትስ ጦር የኢራን ወታደራዊ ተቋማት ያላቸውን ስፍራዎች ሲደበድብ፣ ኢራን ባጸፋው ከባህሬን እስከ ዮርዳኖስ የሚገኙ የዩናይትድ ስቴትስ የጦር ሰፈሮችን ደብድባለች። ሊባኖስም እየወደመች ነው። ዩናይትድ ስቴትስ እንዳይገባ የተከለከለው ሶማሊያዊ ዓለም አቀፍ የእግር ኳስ ግጥሚያ ዳኛ ሞቃዲሾ ሲመለስ ደማቅ አቀባበል ተደረገለት። የዳኛው ደጋፊዎች አሜሪካንን አውግዘዋል። የአፍሪካ እግር ኳስ አፍቃሪዎች ለዳኛው ድጋፋቸውን ገልጠዋል። ዜናው በዝርዝርም። ኮንጎ ዲሞክራቲክ ሪፐብሊክ ውስጥ በፍጥነት የሚሰራጨውን የኢቦላ ተዋሲን የሚመረምሩ 3 ቤተ ምርመራዎች ወይም ላብራቶሪዎች የመመርመሪያ መሳሪያ ያለቀባቸው መሆኑን የዓለም ጤና ድርጅት አስታወቀ። ዓለም አቀፉ የጤና ድርጅት እንደሚለው ባኩቡ፣ ሉዊሮና ጎማ ከተሞች የሚገኙ ቤተ ምርመራዎች ተጨማሪ መሳሪያና ንጥረ ነገር ካላገኙ ምርመራውን ለማቋረጥ ይገደዳሉ። ቡንዲ ቡጊዮ የተባለው ክትባት የለሽ የኢቦላ ተዋሲ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ 600፣ ዩጋንዳ ውስጥ ደግሞ 19 ሰዎችን ይዟል። እስካሁን ድረስ ኮንጎ ውስጥ 115፣ ዩጋንዳ ውስጥ ደግሞ 2 ሰዎች በተዋሲው ሞተዋል። የግሪክ ጠረፍ ጠባቂ ኃይል ሜዲትራኒያን ባህር ላይ በአነስተኛ ጀልባዎች ሲቀዝፉ ለአደጋ ተጋልጠው የነበሩ 550 ያክል ስደተኞችን በ48 ሰዓታት ውስጥ ማዳኑን አስታወቀ። የጠረፍ ጠባቂው ኃይል አዛዦች እንዳስታወቁት ስደተኞቹ በተለያዩ አነስተኛ ጀልባዎች ተሳፍረው ከሊቢያ ወደ አውሮፓ ለመግባት የሚጓዙ ነበሩ። ባለሥልጣናቱ አክለው እንዳሉት እንደ ነገሩ በተሰራ ወይም በአሳ ማጥመጃ ጀልባዎች ተሳፍረው የነበሩት ስደተኞች ከመስመጥ የዳኑት ደቡባዊ ክሬታና ጋቮዶስ ደሴቶች አካባቢ ነው። የጀርመኑ ዜና አገልግሎት ዴፒኤ እንደዘገበው ስደተኞቹ ከሊቢያ ጠረፍ በድብቅ ወደ አውሮፓ ለሚያሻግራቸው ደላሎች በነፍስ ወከፍ 3000 የአሜሪካን ዶላር መክፈላቸውን አስታውቀዋል። ይበን ዲንዳለ የአውሮፓ ህብረት በቅርቡ ያወጣውን የስደተኞችና የተገንጠያቂዎችን ህግ የግሪክ ምክር ቤት አጸደቀው። የህብረቱ ህግ አውሮፓ ለመግባት የሚሞክሩ ወይም የገቡ ስደተኞች የአውሮፓ ህብረት አባል ባልሆኑ ሀገራት ሰፍረው የጥገኝነት ጥያቄያቸው እንዲጣራ የሚደነግግ ነው። ግሪክ ህጉን ከፍታችን አርብ ጀምሮ ገቢር እንደምታደርግ አስታውቃለች። የግሪክ ባለስልጣናት እንዳሉት መንግስታቸው ስደተኞቹን ለማስፈር ፍቃደኛ ከሆኑ ከሁለት የአፍሪካ መንግስታት ጋር እየተደራደረም ነው። ህጉን የስደተኞችና የመብት ተሟጋቾች ድርጅቶች በተደጋጋሚ ተቃውመውታል። በተያያዘ ዜና ካለፈው ጥር እስከ ግንቦት በነበሩት 5 ወራት ውስጥ ከአፍሪካ ወደ ስፓኝ ለመግባት ከሞከሩ ስደተኞች ከ1300 የሚበልጡት መሞታቸው ተዘግቧል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢራን ፈጥና ባለመስማማቷ ዋጋ ትከፍላለች በማለት በድጋሚ አስጠነቀቁ። ፕሬዚደንቱ ትሩዝ ሶሻል በሚሉት የማህበራዊ መገናኛ ዘዴ ገጻቸው እንደጻፉት የኢራን ጦር ኃይል እንደ አየርና ባህር ኃይላቸው ሁሉ ጭራሽ የለም፣ የመካከለኛው ምስራቅ እቡይ ሞቷል በማለት ተሳልቀዋል። ትራምፕ ኢራንን ያስጠነቀቁና በኢራን ላይ የተሳለቁት ዩናይትድ ስቴትስና ኢራን አንዳቸው የሌላቸውን ይዞታ ከደበደቡ በኋላ ዛሬ ነው። ኢራን አንዲት የዩናይትድ ስቴትስ የጦር ሄሊኮፕተርን መታጥላለች በማለት ትናንት የወቀሰው የዩናይትድ ስቴትስ ጦር ኃይል ዛሬ ሲነጋጋ የተለያዩ የኢራን ተቋማትን በአውሮፕላን ቦምብና በሚሳይል ደብድቧል። ዶናልድ ትራምፕ ሞቷል ያሉት የኢራን ጦር በከፈተው አጸፋ ጥቃት ባህሬን፣ ኩዌት እና ዮርዳኖስ የሚገኙ የአሜሪካ የጦር ሰፈሮችንና አካባቢዎቻቸውን ደብድቧል። የኢራን ፕሬዚደንት መስዑድ ፔዜሽኪያን ለአሜሪካ አቻቸው አጸፋ በመሰለ መግለጫቸው እነሱ ያላቸው የጠላቶቻቸው ህልም ህልም እንደሆነ ይቀራል በማለት ዝተዋል።
3: መባያድ አዚን ሆላትና ጃኝ ነሶል ዳርቢያይ
4: እዚህ ጦርነት የለም ሰላምም የለም አይነት ሁኔታ መውጣት አለብን። ጦርነት በምንም መንገድ የሀገራችን ፍላጎት አይደለም። ይሁንና ክብራችንን ግዛታችንንና ሉዓላዊ ሀገራችንን በመጣስ እጃችንን የምንሰጥ ወይም የምንበረከክ ከመሰላቸው ያልሙ። እኛ ግን ጨርሷና ፈገፍግም
3: ኢቺዚኒስ ከማብኻይም ኩታህ ቢያይ።
2: የዩናይትድ ስቴትስና የኢራን አዲስ ግጭትና ፉከራ የተሰማው ዘላቂ የሰላም ስምምነት ለማድረግ መቃረባቸው በሚነገርበት መሃል መሆኑ ነው። የሁለቱ ሀገራት ባለስልጣናት በፓኪስታን ሸምጋይነት በተከታታይ ያደረጉት ድርድር በቅርቡ ከአግባቢ ስምምነት ላይ ይደርሳል ተብሎ ነበር። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ራሳቸው ባለፈው ሰኞ በሰጡት መግለጫ ስምምነቱ በሁለትና ሶስት ቀናት ውስጥ እንደሚፈረም አረጋግጠውም ነበር።
3: And we're in the final throes of what will be a very very good deal.
4: በጣም ጥሩ ስምምነት ለማድረግ ከመጨረሻው ምዕራፍ ላይ ነን። ስምምነቱ በየትኛውም ቅርጽና መልክ ኢራን የኒውክሌር ጦር መሳሪያ እንዳይኖራት የሚያደርግ ነው። ወሽመጡም ይከፈታል። ስምምነቱ እንደተፈረመ ይከፈታል። በሁለት ወይም በሶስት ቀናት ውስጥ ይፈረማል።
3: Immediately upon signing, which could be in 2 or 3 days.
2: ዩናይትድ ስቴትስና እስራኤል ባለፈው የካቲት ማብቂያ ኢራን ላይ ጦርነት ሲከፍቱ ሊባኖስ ውስጥ የተከታተለው የእስራኤልና የህዝቦላ ውጊያ ዛሬም እንደቀጠለ ነው። የእስራኤል ጦር ዛሬ ደቡባዊ ሊባኖስ ላይ በከፈተው የአውሮፕላን ድብደባ በትንሹ 12 ሰላማዊ ሰዎች ገሏል። የሊባኖስ ባለስልጣናት እንዳስታወቁት የእስራኤል ጦር የገደላቸው ሰዎች ቁጥር ከ3600 በልጧል። በህዝቦላ ጥቃት 29 የእስራኤል ወታደሮችና አንድ ሰላማዊ ሰው መገደላቸውን የእስራኤል ባለስልጣናት አስታውቀዋል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ሊባኖስ ውስጥ የተፈጸመውን ግፍ የሚመረምር ቡድን በመጪው ሳምንት ለመላክ አቅዷል። ዩናይትድ ስቴትስ እንዳይገባ ሚያሚ አውሮፕላን ማረፊያ ላይ የታገደው ሶማሊያዊ የእግር ኳስ ግጥሚያ ዳኛ ኡመር አብዱልቃድር አርታን ዛሬ ሞቃዲሾ ሲገባ የጀግና አቀባበል ተደረገለት። በግሪጎሪያኑ አምና 2025 የአፍሪቃ ምርጥ የእግር ኳስ ዳኛ ማዕረግን ያገኘው ኡመር አብዱልቃድር አርታን ወደ ዩናይትድ ስቴትስ የተጓዘው ነገ የሚጀመረውን የዓለም የእግር ኳስ ዋንጫ ግጥሚያን ለመዳኘት ነበረ። የዩናይትድ ስቴትስ

0: ሐማስ አፍቃሪዎችና ታዋቂ ሰዎች ለአርታን ድጋፋቸውን እየገለጹ ነው። ኢትዮጵያዊው የዓለም ጤና ድርጅት የበላይ ኃላፊ ቴዎድሮስ አድሃኖም በኤክስ ገጻቸው አርታንን ከሙያህ የመጨረሻው ጫፍ ላይ ደርሰሃል ብለውታል። የሀገርህን ብዙ ወጣቶች አነቃቅተሃል። ያጋጠመህ ነገር ይህን ሐቅ አይሽረውም በማለት አብቅተዋል። አርታን አሜሪካ ቢገባ ኖሮ የዓለም የእግር ኳስ ግጥሚያን በመዳኘት የመጀመሪያው ሶማሊያዊ ይሆን ነበረ። ይህ ዶች ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። ኮንጎ ዲሞክራቲክ ሪፐብሊክና ዩጋንዳ ውስጥ የተሰራጨው የኢቦላ ተህዋሲ የያዛቸው ሰዎች ቁጥር 620 ደረሰ። ተህዋሲው 120 ያክል ሰዎች መግደሉ ተረጋግጧል። ሶስት የኮንጎ ቤተ ምርመራዎች ተህዋሲውን መመርመሪያ መሳሪያና ንጥረ ነገር አልቆባቸዋል ተብሏል። ዩናይትድ ስቴትስና ኢራን አዳዲስ መደባደብና መዛዛት ይዘዋል። የዩናይትድ ስቴትስ ጦር የኢራን ወታደራዊ ተቋማት ያላቸውን ስፍራዎች ሲደበድብ፣ ኢራን ባጸፋው ከባህሬን እስከ ዮርዳኖስ የሚገኙ የዩናይትድ ስቴትስ የጦር ሰፈሮችን ደብድባለች። ሊባኖስም እየወደመች ነው። ዩናይትድ ስቴትስ እንዳይገባ የተከለከለው ሶማሊያዊ ዓለም አቀፍ የእግር ኳስ ግጥሚያ ዳኛ ሞቃዲሾ ሲመለስ ደማቅ አቀባበል ተደረገለት። የዳኛው ደጋፊዎች አሜሪካንን አውግዘዋል። የአፍሪቃ እግር ኳስ አፍቃሪዎች ለዳኛው ድጋፋቸውን ገልጠዋል። የዜናው መልእክት የስካሁኑ ነበር።
1: ለዓለም ዜናው ጥንቅር ነጋሽ እናመሰግናለን።
2: የዜና መጽሔት
1: ጋምቤላ ክልል ዳግም ያገረሸው የጸጥታ ስጋት፣ የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ጣቢያዎችን ውጤት ይፋ ማድረግ መጀመሩ፣ ለመጪው ዓመት ከ2.3 ትሪሊየን በላይ ብር ለመንግስት በጀት መታቀዱ፣ እንዲሁም የዲጂታል ገቢና አዲሱ ፈተናን የሚያስቃኙ ዘገባዎችን አካቷል የዜና መጽሔት። ቀዳሚው ወደ ጋምቤላ ክልል ይወስደናል። ለወራት አንጻራዊ የተባለ ሰላም ሰፍኖ በቆየባት ጋምቤላ ክልል ከባለፈው ቅዳሜ ጀምሮ የታጣቂዎች ጥቃት በተለያዩ ቦታዎች መከሰቱን፣ የአምስት ሰዎች ሕይወት ማለፉንም የአካባቢው ነዋሪዎች ተናገሩ። እለተ ቅዳሜ በአንድ ተሽከርካሪ ላይ ታጣቂዎች ባደረሱት ጥቃት የሁለት ሰዎች ሕይወት ሲያልፍ፣ በአንድ መንደር ላይ ደግሞ ሶስት ሰዎች መሞታቸውን የአካባቢው ነዋሪዎች ተናግረዋል። ነጋሳ ደሳለኝ ካሶሳ ዝርዝሩ ልኮልናል።
3: በጋምቤላ ክልል ከዚህ ቀደም በተደጋጋሚ የጸጥታ ችግሮች መከሰታቸውን ተከትሎ ሁሉም የክልሉ መደበኛና አድማ ብተና ፖሊሶች ወደ ስልጠና ገብቶ መቆየታቸው ተዘግበዋል። በክልሉ በተከሰቱ የሰላም ችግሮች ውስጥ ተሳትፈዋል የተባሉ የጸጥታ ኃይሎችም በቁጥጥር ስር መዋላቸው የተገለጸ ሲሆን በክልሉ አንጻራዊ የተባለ ሰላም ሰፍኖ መቆየቱን ያነጋገርናቸው የጋምቤላ ከተማ ነዋሪዎች ገልጸዋል። ባለፈው እሁድ በጋምቤላ ከተማ ውስጥ አንድ ነዋሪ ባልታወቁ ግለሰቦች በጥይት መመታቱን የተናገሩት አንድ የከተማው ነዋሪ፣ ቅዳሜ ዕለት ደግሞ ስማቸው በውል ባልታወቁ ታጣቂዎች በተለያዩ ቦታዎች ሁለት ጥቃቶች መድረሳቸውን ገልጸዋል። በእነዚህ ጥቃቶችም አምስት የሚደርሱ ሰዎች ሕይወት ማለፉን ጠቁመዋል። ነዋሪው እንዳብራሩት በክልሉ በተደጋጋሚ ኢታንግና አቦል በተባሉ ወረዳዎች መካከል የታጠቁ ኃይሎች የህዝብ ማመላለሻ ተሽከርካሪዎችን በማስቆም ጥቃት በማድረስ ይሰወራሉ።
4: የኢታንግ ልዩ ወረዳ መኪና ነበርና ያው መንገድ ላይ ጥቃት የደረሰበት ሁለት ሰው የሞተበት ሁኔታ ነበረ። ከእንደገና ሾፌሩን ተጎድቷል፣ እግሩ ላይ ተመቷል። ከዛ ወደ ማታ አካባቢ አመሻሽ ላይ ሶስት ሴቶች ሞቷል። ከፑልኮት ወደ ሆነ ሌላ መንደር ከፑልኮት ወደ ላይ ሉልቶት የሚባል መንደር ነው የገቡት እና ሶስት ሴቶች ወዲያው ገደሉና ሶስት ደግሞ ተጎድቷል። ያው ሕክምና ላይ ነው የሚገኝ።
3: ሰኞ ምሽትም ለሰዓታት የቆየ የተኩስ ድምፅ በዋናው ከተማ ውስጥ ይሰማ እንደነበር የተናገሩት ሌላው የጋምቤላ ከተማ ነዋሪም በጸጥታ ኃይሎች መካከል ነበር በተባለው አለመግባባት የተጀመረ ተኩስ እንደነበረም ተናግረዋል። በክልል ውስጥ ህገወጥ የጦር መሳሪያ የታጠቁ ግለሰቦች በተለያዩ ቦታዎች ጥቃት ማድረስ መጀመራቸውንም ገልጸዋል። ባለፈው ቅዳሜ ኢታንግና አቦል በተባሉ ወረዳዎች መካከል በተሽከርካሪ ላይ እና በአንድ መንደር ላይ ስማቸው በውል ባልተገለጹ ታጣቂዎች በደረሰው ጥቃት ጉዳት የደረሰባቸው ሰዎች በሕክምና እርዳታ ላይ እንደሚገኙ ገልጸዋል።
5: መጀመሪያ እዚህ በኢታንግ ሜጃ ላይ ነው መኪና ማንነታቸው አልታወቁ

0: ሰዎች መኪናውን ሲደበደቡት ታጨቆናቸው ወደት ሰው ሞተዋል። ሌላው ፓስፖርት ያ ነው እንግዲህ የነበረው። ታጭኖ ደግሞ እዚሁ ግራንድ ሆቴል አካባቢ ደግሞ እንደዚሁ አንድ ሰው ደግሞ እንደዚሁ ተመታ።
1: የጋምቤላ ክልል ሰላምና ጸጥታ ቢሮ በበኩሉ ጥቃት መድረሱን ገልጸው ችግሩ ወዲያ በቁጥጥር ስር መዋሉን ጠቁመዋል። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ማህበር ኮር ሰላም የማይፈልጉ ያሏቸው አካላት ያደረሱት ጥቃት እንደሆነ ገልጸዋል። በአቦልና ኢታንግ የተባሉ ወረዳዎች መስመር ላይ ደረሱ የተባሉ ጥቃቶችም የጎላ ጉዳት ሳይደርስ ማስቆም ተችሏል ብለዋል።
2: ባልታወቁ ሰዎች ያው ሌሊት መጥቶ በሆነ መንደር ላይ ጥቃት ፈጽሞ በመንደር ላይ ነው
3: ሁለት ሰው ያው ህይወታቸው አለፉ፣ አምስት ሰው ቆስለዋል። እና በኢታንግ እና በአቦል መካከል እዛው በመኪና ላይ በእርግጥ ጥቃት ተፈጽሟል። በዛው ሁለት ሰውን ታስሯል። ይህ ያው ሰላም የማይፈልጉ አካላት እዚህም ገዛም ያው ትንኮሳ አድርጎ ሰላም የለው ለማለት ተፈልጎ ነው እንጂ የሆነ የከፋ ነገር ስላለ አይደለም።
1: የጋምቤላ ክልል ፖሊስ ኮሚሽን ከዚህ ቀደም ተደጋጋሚ የሰላም ችግሮች መከሰታቸውን ተከትሎ በጥር ወር 2018 ዓ.ም የክልሉ መደበኛና አድማ ብተና ፖሊሶች በሙሉ ወደ ታድሶ ስልጠና እንዲገቡ ማድረጉ ይታወቃል። በክልሉ የጸጥታ ችግርና የተለያዩ ህገወጥ ድርጊት ውስጥ ተሳትፈዋል የተባሉ ከ40 በላይ የሚሆኑት በህግ ተጠያቂ የሆኑ ሲሆን 642 የሚደርሱት ደግሞ ከስራ መሰናበታቸውን መጋቢት 1 2018 ዓ.ም የክልሉ ፖሊስ ኮሚሽን ይፋ ያደረገው መረጃ ያመለክታል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።
4: የኢትዮጵያ ብሔራዊ ምርጫ ቦርድ በአራት ክልል ውስጥ የሚገኙ የ24 የምርጫ ክልሎች ውጤቶችን ይፋ አድርጓል። ቦርዱ ምርጫው ከተደረገበት ዕለት ጀምሮ ባሉት 20 ቀናት ውስጥ ውጤቶችን ከስር ከስር እያሳወቀ እንደሚያጠናቅቅም ነው ያመለከተው። ቦርዱ በትናንትናው ዕለት ሰኔ 2 በተቋቋሙ በልዩ የምርጫ ጣቢያዎች በአገር ውስጥ ተፈናቃዮችና በወታደራዊ ካምፖች የተከናወነው የድምጽ አሰጣጥ መጠናቀቁንም አሳውቋል። ከአዲስ አበባ ስዩም ጌቱ ዝርዝሩ ልኮልናል።
5: የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ጠቅላላ ምርጫ አከናውኖ አሁን ላይ የተለያዩ የድረ ምርጫ ስራ በሆነው የድምጽ ማጣራትና የውጤት ማሳወቅ ዝግጅት ላይ እንደሚገኝ ትናንት ማክሰኞ ማምሻውን ለጋዜጠኞች በሰጠው ጋዜጣዊ መግለጫ አሳውቋል። ቦርዱ ከዚሁ ጋር ጎን ለጎን በትናንትናው ዕለት ሰኔ 2 ቀን 2018 ዓ.ም ከመኖሪያቸው ተፈናቅለው የሚገኙ የአገር ውስጥ ተፈናቃዮችና በካምፕ የሚገኙ ወታደሮች የተቋቋመው ልዩ የምርጫ ጣቢያዎች ድምጽ ሲሰጡ መዋላቸውን አስታውቋል። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ በጋዜጣዊ መግለጫው እንዳሉት በተፈናቃዮችና ወታደራዊ ካምፖች ልዩ የምርጫ ጣቢያዎቹ ለብቻው የምርጫ አስፈጻሚዎች ተሰናድተውላቸው ምርጫው በ82 የሀገር ውስጥ ተፈናቃዮች ካምፖችና በ442 የወታደር ካምፖች ትናንት ተከናውኖ ውሏል።
6: በሚሊተሪ ወደ 126498 ተመዝጋቢዎች መራጮች ተመዝግበዋል። በሀገር ውስጥ ተፈናቃይነት ደግሞ 28632 ተመዝግበዋል። ስለዚህ እነዚህ ወገኖች ድምፅ መስጠት ሂደቱ ተጠናቋል። ይሄንን ድምፅ ቆጠራ ከተከናወነ በኋላ የተቆጠረው ድምፅ ደግሞ ተዳምሮ ተጠቃሎ ወደ ማዕከሉ መጥቶ የመጨረሻው ስራው የሚጠናቀቅ ይሆናል ማለት ነው።
5: የኢትዮጵያ ብሔራዊ ምርጫ ቦርድ በተከናወነው በግንቦት 24ቱ ጠቅላላ ምርጫ በ501 የህዝብ ተወካዮች ምክር ቤትና በ638 የክልል ምክር ቤቶች በድምሩ በ1139 ምርጫ ክልሎች ድምፅ የመስጠት ስራው ተከናውኖ ከሁለት የምርጫ ክልሎች ውጪ በሁሉም ውጤት መለጠፉን አመልክቷልም።
6: ሀላባ 1 እና ቀብሪ በያ የሚባሉ ምርጫ ክልሎች ውጤት አዳምረው ጨርሰው ማለት ነው አለመለጠፋቸው ነው ያለን መረጃ። ቀብሪ በያም በተመለከተ ከጉርሱም ከባቢሌ ከተለያዩ ወረዳዎች ተሰብስቦ የሚመጡ የተዳመሩ ድምፆችን አብሮ ደምሮ ይፋ ማድረግ የተወሰነ ጊዜ ስለፈጀ ነው። ሀላባ 1 ይህ ያልሆነበት ምክንያት የማዳመሩ ስራ ወደ ሆሳዕና ወጥቶ እንዲሰራ የምርጫ ክልል አስፈጻሚዎቻችን ባቀረቡት ጥያቄ መሰረት በሆሳዕና ደግሞ የሁሉም ፓርቲዎች ተወካዮች ባሉበት ይህንን የድምፅ ቆጠራ ማድረግ እና ማዳመር አስፈላጊ ስለነበረ በዛ ምክንያት ነው። እንግዲህ ከሁለቱ በስተቀር ሁሉም በሚባል የድምፅ መዳመሩ በምርጫ ክልል ደረጃ ተለጥፏል።
5: በአሁን ጊዜ ከ1139 የምርጫ ክልሎች የ816ቱ ምርጫ ክልሎች ውጤት መቀበሉንም ቦርዱ አሳውቋል።
6: ከ501 የህዝብ ተወካዮች ምክር ቤት 353 ተቀብለናል። ከ638 የክልል ምክር ቤት 463ቱን ተቀብለናል።
5: ቀሪዎቹ የ323 የምርጫ ክልሎች ውጤት ወደ ማዕከል ለመጡ በጉዞ ሂደት ላይ መሆናቸውም የተገለጸ ሲሆን በቦርዱ መመሪያ ቁጥር 14/2013 መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን የመጡለትንና ማረጋገጫ ሰጣቸውን የ24 የምርጫ ክልሎች ውጤትን ይፋ አድርጓል። ትናንት ይፋ በተደረገው የ24 ምርጫ ክልሎች ውጤት ከአማራ ብሔራዊ ንቅናቄ አብን አቶ ጣህር መሐመድ በተወዳደሩበት የምርጫ ክልል ከፍተኛውን ድምጽ ሲያገኙ በቤንሻንጉል ጉሙዝ ክልል የኩምሩክ ምርጫ ክልል የቤንሻንጉል ህዝብ ነጻነት ንቅናቄን ወክለው ለክልል ምክር ቤት የተወዳደሩት ሐሲል አርባብ ሐሚስ በምክር ቤቱ ወንበር የሚያስገኝላቸውን ድምጽ አግኝተዋል። በሌሎች ውጤታቸው በታወቀው የምርጫ ክልሎች ለሁለቱ ምክር ቤቶች የገዢው ብልጽግና ፓርቲ እጩዎች በስፋት አሸንፈዋል። ዶቼ ቬለ አጠቃላይ የምርጫ ውጤቱ ይፋ ተደርጎ የሚጠናቀቅበት ቀን ይታወቅ እንደሆን ጥያቄ ያቀረበላቸው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ ድምጽ ከተሰጠበት በ20 ቀናት ውስጥ ይፋ ሆኖ እንደሚጠናቀቅ ፍንጭ ሰጥተዋል።
6: መመሪያው በሚፈቅደው መሰረት ከስር እያጣራ ነው የሚሄደው። እንግዲህ ሙሉ በሙሉ ይፋ ለማድረግ የሁሉ ምርጫ ክልሎች ውጤት ወደ ማዕከል ገብቶ ተጣርቶ ልክ ዛሬ እንደምናደርገው የተጠናቀቀ ውጤት መግለጽ የግድ ይጠይቀናል። አሁን ባለንበት ሁኔታ በተወሰነ ደረጃ ነው የመጡት እየተጣሩ ያሉት። ከዚህ በመቀጠል እንግዲህ ቦርዱ በተከታታይ ይሄንን ያደርጋል። የአዋጅ ቁጥር 1162 እንደሚለው ምርጫ ከተደረገ በ10ኛው ቀን ይፋ እንደሚደረግ ቢገልጽም በአንቀጽ 62 ላይ ከአቅም በላይ የሆነ ምክንያት ከገጠመ መጨረሻው ውጤት የማሳወቂያ ጊዜ ድምፅ ከተሰጠ እስከ 20 ቀን ሊሆን ይችላል ስለሚል የደረሰልንን ከስር አድርገን ህጉ ባስቀመጠው የጊዜ ገደብ ውስጥ ሙሉ በሙሉ ይፋ እናደርጋለን ማለት ነው።
5: ቦርዱ ቅሬታ በቀረበባቸው የምርጫ ክልሎችን በተመለከተም የማጣራት ስራዎች እያከናወነ መሆኑን ሰብሳቢዋ ማብራሪያ ሰጥተውበታል። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
4: በኢትዮጵያ ውስጥ ማህበራዊ መገናኛ ብዙሃንን በመጠቀም ዋነኛ አለያም የትርፍ ጊዜ ገቢ ማግኛ አድርገው ለያዙ ወጣቶችና ይዘት ፈጣሪዎች የስራ መመሪያ የሚጠብቀው አዲሱ የገቢ ግብር አዋጅ 15% ግብር እንዲከፍሉ ያስገድዳል። የኢትዮጵያ መንግስት ባደረገው የግብር አስተዳደር ህግ ማሻሻያ አዋጅ ቁጥር 1395 ህዝባር 2025 ከዲጂታል ይዘት ፈጠራ የሚገኝን ገቢ በቀጥታ የተመለከተ አዲስ የግብር አሰባሰብ አሰራር በይፋ ዘርግቶ ያፈጻጸም መመሪያ እየጠበቀ ነው። ከአዲስ አበባ ሃና ደምሴ ዝርዝር ዘገባ ይዛለች።
7: የግብር ሰብሳቢው አካል በቅርቡ ስራ ላይ ለመዋል ያፈጻጸም መመሪያ እየጠበቀበት ያለው መመሪያ በዩቲዩብ፣ በቲክቶክ፣ በፖድካስት እንዲሁም በቀጥታ ስርጭቶች ወይም ላይቭ ስትሪሚንግ በመስራት ገቢ የሚያገኝ ማንኛውም ግለሰብ የሚያገኘው ገቢ እንደ ትርፋማ የንግድ ስራ ተፈርጇል። ካሁን በኋላ ይዘት ፈጣሪዎች እንደ ማንኛውም መደበኛ የንግድ ድርጅቶች ታክስ የመክፈል ግዴታ ይኖርባቸዋል። አንድ ግለሰብ የሙሉ ጊዜ ይዘት ፈጣሪ ካልሆነና አልፎ አልፎ የሚያገኘው ከሆነ ገቢው ቋሚ ባይሆንም እንኳን ልክ እንደ ሌሎቹ የንግድ ተቋማት 15% ወጥ የሆነ የግብር ተመን ተጥሎበታል። ይህ አሰራር ከዚህ ቀደም በዲጂታል ዓለም የነበረውን ነፃና ያልተገደበ እንቅስቃሴ ወደ ጥብቅ ቁጥጥር ስርዓት የሚያስገባው ነው ተብሏል። ይህ ህግ በወረቀት ላይ ብቻ እንዳይቀር መንግስት በሀገር ውስጥ ለሚኖሩ የይዘት ፈጣሪዎች የክፍያ ስርዓቶችን የሚያመቻቹ የኢንተርኔት መድረኮችና የፋይናንስ ተቋማት የፈጠራዎችን ጠቅላላ ገቢ ለግብር ሰብሳቢ ባለስልጣኑ ሪፖርት የማድረግ ህጋዊ ግዴታ ጥሎባቸዋል። ይህ ማለት ከግብር ሰብሳቢው አይን ተደብቆ ገቢ ማግኘት ካሁን በኋላ የማይታሰብ ይሆናል ማለት ነው። በዚህ ያፈጻጸም መመሪያ በሚጠብቀው ደንብ ላይ ዲደብሊው ያነጋገራቸው የይዘት ፈጣሪዎች የተለያየ ሀሳብ አላቸው።
8: እንግዲህ ያው ሶሻል ሚዲያ እንደመጠቀሜ የተለያዩ ገቢዎች በሶሻል ሚዲያ ሲገኝ ምንም እንኳን የፈጠራው ባለቤት ራሳችን ብንሆንም ክሬተሩ ቢሆንም ነገር ግን ያው ለሀገር ግብር የትኛውም የመንግስት ሰራተኛም ሆነ የግል ሰራተኛ ግብር ይከፈላልና እንደ አንድ ግለሰብ እንደ አንድ የሀገሪቱ አኗሪ ዜጋ እስከሆንኩኝ ድረስ የዜግነቴ መቆረጥ አለበት ብዬ አምናለሁ። ሀገር የምታደርገው ሁሉ አንድ ሲሆን ነው እና ከሚገባው ላይ የእላፊ ይስጥ ሳይሆን ካገኘው ላይ የተወሰነ ፐርሰንት ለሀገሩ ያበረክት እንደ ዜግነት የግዴታውን ተወጣ እንጂ ለሀገር በሚደረግ ነገር ቅሬታ የሚኖራቸዋል።
9: ሁሉም እንደዚህ ሽታ ሲሉ ቲክታክ ላይ ያለውን ነገር ሁሉም አንድ አይነት ኮንቴንት የለውም፣ ሁሉም አንድ አይነት አቀራረብ የለውም። የሆነ ፌስቡክ ምንምን ብትመጪ እንደዛ። ስለዚህ ገንዘቡ ሊወሰን የሚችለው የመታየት እድሉ ከፍ ያለ እና ዝቅ ያለ ነው። ስለዚህ ይለያል። በምን ኮንቴንት ነው ያንን እንደዛ የምታደረጊው? ወይስ የማስታወቂያው ነርስ እንዴት ነው ኮንትሮል የምታደረጊው? በምን አይነት መልኩ ነው ኢሹ የሚያደርግ ሰው አለ? ፈቃድ የሚሰጥ ሰው አለ? ፈቃድ የሚነሳ ሰው አለ? ይሄ ነገር ባልታወቀበት ሁኔታ ላይ ሊፈጽም የተቀመጠውም ሰው ይቸገራል ነው።
7: በኢትዮጵያ ውስጥ በዲጂታል ስራ ላይ ማሰማራት የኢንተርኔት መቆራረጥን፣ የክፍያ ስርዓቶች አለመዘመንን እና የመሳሰሉትን በርካታው ጣውረዶችን ማለፍ ይጠይቃል። ይህንን ሁሉ አልፈን ገና መነቃቃት ሳንጀምር እንዲህ አይነት ጥብቅ ግብር መጣሉ ብዙዎችን ከስራ ሊያስወጣ ይችላል ብለዋል። ይህ አዲሱ የግብር መመሪያ የኢትዮጵያን የዲጂታል ይዘት ፈጠራ ከነጻና መደበኛ ካልሆነ እንቅስቃሴ ወደ ጥብቅ የንግድ ገበያ ስርዓት የሚቀይረው ይሆናል። በይዘት ፈጣሪዎች የስራ ተነሳሽነትና በዲጂታል የስራ ዕድል ፈጠራ ላይ ምን አይነት ተጽዕኖ እንደሚያሳድር ወደፊት የሚታይ ይሆናል። ለዲደብሊው ራዲዮ ሃና ደምሴ አዲስ አበባ።
4: አድማጮች፣ የመጨረሻው የዜና መጽሔት ዘገባ ከፍተኛ ጭማሪ ያሳየው የዘንድሮ የኢትዮጵያ በጀትና አንድምታውን ይመለከታል። የኢትዮጵያ ሚኒስትሮች ምክር ቤት ትናንት ባካሄደው መደበኛ ስብሰባው የ2019 ዓ.ም ምረት የፌደራል መንግስት የበጀት ረቂቅ ላይ ከተወያየ በኋላ ከ2.3 ትሪሊየን ብር በላይ እንዲሆን በሙሉ ድምጽ አጽድቆ ለህዝብ ተወካዮች ምክር ቤት መላኩን አስታውቋል። የኢትዮጵያ ህዝብ ተወካዮች ምክር ቤት በበኩሉ በነገው ዕለት ሰኔ 4 ቀን 2018 ዓ.ም ምረት በሚያካሂደው 25ኛ መደበኛ ስብሰባው በረቂቅ በጀቱ ላይ መክሮ ለሚመለከተው ቋሚ ኮሚቴ እንደሚመራው ይጠበቃል። ካምና አንጻር በ23 በመቶ ግድም ጭማሪ ያሳየው የኢትዮጵያ አመታዊ በጀት ምን አንድምታ ይኖረዋል? ስዩም ጌቱ የዘርፉን ባለሙያ አነጋግሮ ከአዲስ አበባ ዝርዝር ዘገባ ልኮልናል።
10: የሚኒስትሮች ምክር ቤት ትናንት ለህዝብ ተወካዮች ምክር ቤት እንዲቀርብ የወሰነው የኢትዮጵያ የ2019 ዓ.ም ምረት ረቂቅ በጀት ከ2 ትሪሊየን 339 ቢሊዮን ብር የላቀ ነው። የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ ሚዲያ ገጹ ባሰራጨው መግለጫ የ2019 ዓ.ም ምረት የፌደራል መንግስት በጀት በ2018 ዓ.ም ምረት በጀት ዓመት የፕሮግራም በጀት አፈጻጸም መነሻ በማድረግ መዘጋጀቱን ይገልጻል። ምክር ቤቱ ከ2019 እስከ 2023 ዓ.ም ምረት በሚኖረው የማክሮ ኢኮኖሚና ፊዚካል ማዕቀፍ ላይ እንደተወያየ ጠቅሶ የማክሮ ኢኮኖሚ ሪፎርሙ ተግባራዊ ከተደረገ ወዲህ የኢትዮጵያ ኢኮኖሚ ካሉበት ተግዳሮቶች እየተላቀቀና የኢኮኖሚ መሰረቶችም እየተጠናከሩ መጥተዋል ብለዋል። በኢኮኖሚ ሪፎርሙ የተገኙ አበረታች ውጤቶች ይበልጥ አጠናክሮ ለመቀጠል እንዲሁም ዋና ዋና የማክሮ ኢኮኖሚና ፊዚካል ታሳቢዎች ላይ በመመስረት የ2019 ዓ.ም ምረት በጀት የፌደራል መንግስት በጀት መነሻ መሆኑም ተጠቅሷል። ዘንድሮ ከ2 ትሪሊየን ብር የተሻገረው የኢትዮጵያ ዓመታዊ በጀት በ2018 ዓ.ም ምረት ከቀረበው 1.93 ትሪሊየን ብር በጀት በእጅጉ ከፍ ያለ ነው። የገንዘብ አስተዳደር ባለሙያው ዶክተር አብዱልመናን መሐመድ ለዶቼ ቬለ በሰጡት አስተያየት ከአምናውም አንጻር እጅግ ከፍ ብሎ የታየው በጀት በዋናነት የሚያሳየው የገንዘብ የመግዛት አቅም መዳከምን ይመስላል ባይ ናቸው።
11: በጣም ትልቅ ጭማሪ ነው። ወደ 400 ቢሊዮን አካባቢ ብሩ በዋጋ ግሽበት ምክንያት እየተዳከመ ስለመጣ፣ ስለዚህ ማነጻጸሪያችን ትንሽ ያለ ያለ ለምሳሌ እንደ ዶላር ብንወስድ የተሻለ ይሆናል ብዬ አስባለሁ። በአንጻሩ ዶላር እንደው በቀላሉ ዝም ብሎ የሚዳከም ገንዘብ ስላልሆነ እና ወደ ዶላር ገልብጠን ስናየው የዘንድሮ 14.7 ቢሊዮን ይሆናል። አሁን ባለፈው ውጭ ምንዛሬ ስንገለብጠው የአምና 14 ቢሊዮን የብር ጭማሪ 23% ሲሆን የዶላር ጭማሪው ደግሞ 500 ነው ብቻ ያደገው ማለት ነው። እና ማነጻጸሪያው ወጥ ሲሆን ነው ትክክለኛው ምስል የምናገኘው እና ጥንቃቄ ያስፈልገዋል ማለት ነው።
10: የገንዘብ አስተዳደር ባለሙያ የበጀቱ በከፍተኛ መጠን መጨመር ከዋጋ ግሽበት ጋር ያለውን ግንኙነት ለማብራራት የመንግስትን የገቢ ምንጭ መፈተሽ ይጠይቃልም ይላሉ።
11: የኢትዮጵያ መንግስት 70% ነው አሁን ከታክስ ሰበስባለው እያለ ነው። የቀረውን ደግሞ በብድር ከውጭ ሀገር የሚያገኘው ስጦታ እርዳታ፣ እንደዚሁም ከውጭ ሀገር የሚገኝ ብድር እና በዚህ መልኩ ነው። ከዚህ በፊት የኢትዮጵያ መንግስት የበጀት ጉድለት ለመሸፈን ብር ያትም ነበር። ያ ደግሞ አሁን አምና በወጣው የብሔራዊ ባንክ አዋጅ ተከልክሏል እንደዚህ ላይ ነገር። ስለዚህ ያለው አማራጭ የሀገር ውስጥ የገቢ ምንጩን ለምሳሌ ግብር በከፍተኛ ሁኔታ መጨመር መቻል አለበት። ያ ደግሞ ህብረተሰቡ ላይ እያሳደረ ያለውን ጫና ሁልጊዜ በምንሰማ ቤቱታ የምንመለከተው ነው እና ውጪ በጨመረ ቁጥር ህብረተሰቡ ላይ ከፍተኛ የሆነ ጫና ይፈጥራል። ግብር ለመሰብሰብ ግብር ብቻ አይደለም፣ የተለያየ መንግስት አገልግሎቶች ከፍተኛ የሆነ ክፍያ የሚጠየቅባቸው ይሆናል። እንደዚሁም የተለያየ ጥቃቶች ምክንያት እየተፈለገ ህብረተሰቡ ላይ ይጣላል። ሁለተኛ ደግሞ የውጭ ብድር በቀላሉ የምናገኘው ነገር ስላልሆነ የተወሰነ የሀገር ውስጥ ብድር ስንመጣ ከፍተኛ የሆነ የሀገር ውስጥ ብድር በሚወሰድበት ሰዓት አንደኛ መንግስት በዛ በሚወስደው ብድር ላይ የሚከፍለው ወለድ በጣም ከፍተኛ ነው የሚሆነው። አሁን እንኳን ባለው 16% ግምጃ ቤት ሰነድ ላይ ወለድ ይከፈላል። ይህ ማለት ግሉ ሴክተር ይቀርብ የነበረውን ብድር በከፍተኛ ሁኔታ ይጎዳዋል።
10: እንደ የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ለበጀቱ በከፍተኛ ሁኔታ መጨመር ቢያንስ ሁለት ነገሮች እውን ናቸውም ብለዋል።
11: አንደኛ የብር መዳከም ሁኔታ ነው በጀቱ በዚህ ደረጃ እንዲጨምር ያደረገው። አሁን እንኳን በጣም በአንጻሩ ሻል ያለ የዋጋ ግሽበት አለበት በሚባል ሁኔታ እንኳን 11% ነው አይደል የዋጋ ግሽበቱ እዛ አካባቢ። ይሄ ቀላል እንዳይመስል እና ከፍተኛ የሆነ ለውጥ ያመጣል በበጀቱ ላይ። ሌላ በተወሰነ ደረጃ የመንግስት ወጪ መብዛቱ ደግሞ አመላካች ነው።
10: የኢትዮጵያ ሕዝብ ተወካዮች ምክር ቤት በበኩሉ በነገው ዕለት ሰኔ 4 ቀን 2018 ዓ.ም ምረት በሚያካሄደው 25ኛ መደበኛ ስብሰባው የገንዘብ ሚኒስትር አህመድ ሺዴ የፌደራል መንግስት የ2019 በጀት ዓመት ረቂቅ በጀትን በተመለከተ በሚያቀርቡት የበጀት መግለጫ ላይ ለመወያየት ረቂቅ የበጀት አዋጁን ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ እንደሚመራው ፍንጭ ሰጥቷል። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
4: አድማጮች፣ ጋምቤላ ክልል ዳግም ያገረሸው የጸጥታ ስጋት የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ጣቢያዎችን ውጤት ይፋ ማድረግ መጀመሩ ለመጪው ዓመት ከ2.3 ትሪሊየን በላይ ብር ለመንግስት በጀት መታቀዱ እንዲሁም የዲጂታል ገቢና አዲሱ ፈተናን ያስቃኙ ዘገባዎችን ያስደመጠው የምሽቱ የዜና መጽሔት ጥንቅር በዚሁ አበቃ። የምትከታተሉት ቦን ከተማ ከሚገኘው ዶቸ ቬለ የሚተላለፈውን የአንድ ሰዓት ስርጭት ነው።

0: ይህ ዶች ቬለ ነው። አድማጮች ወደ ሳምንታዊ መሰናዶ ነው የምንሻገረው አሁን። ዓለም አቀፉ የገንዘብ ድርጅት ለኢትዮጵያ ከፈቀደው ብድር ውስጥ 200 ሚሊዮን ዶላር አስቀድሞ እንዲለቀቅ ምክረ ሐሳብ ማቅረቡን አስታውቋል። ምክረ ሐሳቡ የቀረበው ለአበዳሪው ተቋም ስራ አስፈጻሚ ቦርድ ነው። በጉዳዩ ላይ ዓለም አቀፉ የገንዘብ ድርጅት ቃል አቀባይ ጁሊ ኩዛክ የሰጡት ማብራሪያ ላይ በመመርኮዝ እሸቴ በቀለ የዛሬውን የኢኮኖሚው ዓለም መሰናዶ እንደሚከተለው አጠናቅሯል።
1: ኢኮኖሚው ዓለም።
2: አሜሪካና እስራኤል ከኢራን የገጠሙት ጦርነት ባስከተለው ቀውስ ለነዳጅ ግብይት በሚያደርገው ድጎማ እጅግ በጣም ከፍተኛ ጉዳት እንደደረሰበት የገለጸው የኢትዮጵያ መንግስት በዓለም አቀፉ የገንዘብ ድርጅት ከሚሰጠው ብድር ውስጥ 200 ሚሊዮን ዶላር ቀደም ብሎ እንዲለቀቅለት እየጠበቀ ነው። ገንዘቡ መቀመጫውን በዋሽንግተን ዲሲ ያደረገው ተቋም የጠቅላይ ሚኒስትር አብይ አህመድ መንግስት ተግባራዊ ለሚያደርገው መዋቅራዊ የኢኮኖሚ ማሻሻያ ከፈቀደው 3.4 ቢሊዮን ዶላር ብድር ውስጥ የተካተተ ነው። የዓለም አቀፉ የገንዘብ ድርጅት ቃል አቀባይ ጁሊ ኮዛክ ገንዘቡን አስቀድሞ ለመልቀቅ ለስራ አስፈጻሚ ቦርድ ምክረ ሐሳብ እንደሚቀርብ ባለፈው ሳምንት አረጋግጠዋል።
3: In Ethiopia, we will propose to our executive board a rephasing.
4: በኢትዮጵያ ብድር የሚለቀቅበትን የጊዜ ሰሌዳ ለመከለስ ለስራ አስፈጻሚ ቦርዳችን ምክረ ሐሳብ አቅርበናል። ምክረ ሐሳቡ በመካከለኛው ምስራቅ የሚካሄደው ጦርነት ያሳደረውን ተጽዕኖ ለመቋቋም እንዲረዳ 200 ሚሊዮን ዶላር ገደማ የሚለቀቅበትን ጊዜ ወደዚህ አመት ለማምጣት ነው።
3: To help address the impact of the war in the Middle East.
2: ከአጠቃላይ ብድሩ ውስጥ የመጀመሪያው 1 ቢሊዮን ዶላር የተለቀቀው በሐምሌ 2016 የውጭ ምንዛሪ ግብይት በአቅርቦትና ፍላጎት እንዲከወን መወሰኑን ተከትሎ ወዲያውኑ ነበር። ከዚያ ወዲህ ዓለም አቀፉ የገንዘብ ድርጅት ለአራት ዓመታት የሚቆየውን የተራዘመ የብድር አቅርቦት መርሃ ግብር አፈጻጸም እየገመገመ ለጠቅላይ ሚኒስትር አብይ አህመድ መንግስት ብድር ሲለቅ ቆይቷል። በጥቅምት 2017 የመጀመሪያው ግምገማ በዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ሲጸድቅ የኢትዮጵያ መንግስት 340.7 ሚሊዮን ዶላር ከእጁ አስገብቷል። በተራዘመ የብድር አቅርቦት ሁለተኛ ዙር ግምገማ በጥር 2017 ተጨማሪ 248 ሚሊዮን ዶላር ዓለም አቀፉ የገንዘብ ድርጅት ለቆ ነበር። በሰኔ 2017 ከሶስተኛው ዙር ግምገማ በኋላ 262.3 ሚሊዮን ዶላር እንዲሁም በአራተኛው ዙር ግምገማ 261 ሚሊዮን ዶላር በጥር 2018 ለኢትዮጵያ መንግስት ተለቋል። ግምገማዎቹን የሚያከናውነው የዓለም አቀፉ የገንዘብ ድርጅት የባለሙያዎች ልዑክ ከሚያዝያ 28 እስከ ግንቦት 12 ድረስ በአዲስ አበባ ሰምቷል። ባለሙያዎቹ ከኢትዮጵያ ባለስልጣናት ጋር ባለፈው ሳምንት በአምስተኛው ግምገማ ላይ ከስምምነት መድረሳቸውን አሳውቀዋል። ስምምነቱ በድርጅቱ ስራ አስፈጻሚ ቦርድ ከጸደቀ ዓለም አቀፉ የገንዘብ ድርጅት ለኢትዮጵያ ከፈቀደው ብድር ውስጥ 468 ሚሊዮን ዶላር ይለቃል። በአምስተኛው ዙር ግምገማ ለኢትዮጵያ የሚለቀቀው 260 ሚሊዮን ዶላር ገደማ እንደሆነ ይጠበቅ ነበር። ይሁንና አበዳሪው ተቋም ተጨማሪ 200 ሚሊዮን ዶላር ከታቀደለ ጊዜ አስቀድሞ እንዲለቀቅ ለስራ አስፈጻሚ ቦርድ የሚያቀርበው ምክረ ሐሳብ የገንዘቡን መጠን አሳድጎታል። ምክረ ሐሳቡ ከጸደቀ የኢትዮጵያ መንግስት በIMF ከተፈቀደለት ብድር ውስጥ የወሰደውን ገንዘብ ወደ 2.7 ቢሊዮን ዶላር ገደማ ያደርሰዋል። የልዑኩ መሪ አልቫሮ ፒሪስ በሸቀጦች የወጪ ንግድ፣ የውጭ ምንዛሪ ክምችትና የመንግስት ገቢ አሰባሰብ ባለፉት ወራት መሻሻሎች መታየታቸውን ከጉብኝቱ በኋላ ባወጡት መግለጫ አስታውቀዋል። ይሁንና በመካከለኛው ምስራቅ የተከሰተው ጦርነት ንግድን በማስተጓጎል የነዳጅ ጥረት በመፍጠርና የነዳጅና የማዳበሪያ ዋጋ በከፍተኛ ሁኔታ እንዲጨምር ማድረጉን ፒሪስ በመግለጫቸው ጠቁመዋል። የኢኮኖሚ እንቅስቃሴው ጠንካራ ሆኖ ቢታይም ፒሪስ በአገሪቱ እድገትና የዋጋ ግሽበት ላይ መጠነኛ ያሉ ተጽዕኖ እንደሚኖረው አልሸሸጉም። የኢትዮጵያ መንግስት ተግባራዊ በሚያደርገው የኢኮኖሚ ማሻሻያ መሰረት ለነዳጅ ምርቶችና የአፈር ማዳበሪያ የሚያደርገውን ድጎማ ቀስ በቀስ ለማንሳት ተስማምቷል። ለምሳሌ ያክል እስከ ሐምሌ 2018 ባለው የዘንድሮ በጀት ዓመት ለነዳጅ ድጎማ የተያዘው 100 ቢሊዮን ብር እንዲሆን ጣሪያ እንደተቀመጠ የዓለም አቀፉ የገንዘብ ድርጅት የተራዘመ የብድር አቅርቦት አራተኛ ዙር የግምገማ ሰነድ ያሳያል። ይህ ከጠቅላላ የአገር ውስጥ ምርት ወይም GDP 0.6 በመቶ ድርሻ አለው። በሰነዱ መሰረት የኢትዮጵያ መንግስት ድጎማው ሙሉ በሙሉ ወጪን ወደሚያስመልስ የነዳጅ ዋጋ አተማመን የሚደረገው ሽግግርና የነዳጅ ታክሶች እንደገና ስራ ላይ መዋል የሚያስከትሉትን የአጭር ጊዜ የገንዘብ እጥረት ለመቋቋም ያግዛል የሚል እምነት አለው። ይሁንና አሜሪካና እስራኤል ከኢራን ጋር ጦርነት ሲገጥሙ የተከሰተው የዋጋ ማሻቀብ መንግስት የነዳጅ ድጎማን በሂደን ለማስቀረት ከጀመረው ጥረት ጋር የተጋጨ ሆኗል። የአገሪቱን እንቅስቃሴ በኃይል ያወከው የነዳጅ ጥረትና የዋጋ ጭማሪ መንግስት በየወሩ ተጨማሪ 20 ቢሊዮን ብር እንዲደጉም እንዳስገደደው የገንዘብ ሚኒስትሩ አቶ አህመድ ሽዴ በቅርቡ ተናግረው ነበር።
5: በየወሩ 20 ቢሊዮን አዳዲስ ድጎማዎች ከነበረው የማክሮ ኢኮኖሚ ሪፎርምን ተከትሎ ስናረግ ከነበረው ድጎማ ይሄ ተጨምሮ አጠቃላይ የድጎማ ክምችቱን ከ300 ቢሊዮን ብር በላይ ከፍ አድርጎታል ማለት ነው።
2: አቶ አህመድ በኢትዮጵያ በስፋት ጥቅም ላይ የሚውለው የነጭ ናፍጣ አቅርቦት ሲቀንስ በዜጎችና በኢኮኖሚው ላይ የተለያዩ ጫናዎችና ጉዳት መከሰታቸውን ቢያምኑም በድጎማው መንግስታቸው እጅግ ከፍተኛ ጉዳት እንደገጠመው ገልጸው ነበር። ዓለም አቀፉ የገንዘብ ድርጅት የነዳጅ ድጎማ እንዲነሳ ግፊት ቢያደርግም መሰል ማሻሻያ የሚያደርጉ እንደ ኢትዮጵያ ያሉ አገራት ተጋላጭ የህብረተሰብ ክፍሎችን ከከፍተኛ የዋጋ ጭማሪ ለመከለል የሚያስችሉ የአሰራር ስርዓቶች ተግባራዊ ማድረግ እንደሚገባቸው ጁሊ ኮዛክ ተናግረዋል።
4: በተለይ በኢትዮጵያ መርሃ ግብሩ ተጋላጭ ቤተሰቦችን ለመጠበቅ ለተዘረጋው የልማታዊ ሴፍትኔት ፕሮግራም የመንግስትን የመዋጮ ግብ ያካተተ ነው። በመጪዎቹ ዓመታት መንግስት ይህንን የማህበራዊ ዋስትና ፕሮግራም ገጠራማ የሆኑ አካባቢዎችን ጨምሮ ወደ ሁሉም ክልሎች የማስፋት እቅድ አለው።
2: ጁሊ ኮዛክ በማብራሪያቸው የኢትዮጵያ መንግስት የውጭ ምንዛሪ ግብይት ስርዓትን ለማዘመን የሚያስችሉ ጠቃሚ እርምጃዎች መውሰዱን ተናግረዋል። እርምጃዎቹ በመደበኛና ትይዩ የውጭ ምንዛሪ ገበያዎች መካከል ያለው ልዩነት ባለፉት ወራት እንዲጠብ ማድረጉንም አስረድተዋል። በማሻሻያው ዓለም አቀፉ የገንዘብ ድርጅት ግልጽነትን ለማጠናከርና ገበያው በቅጡ እንዲሰራ የሚያስችሉ እገዛዎች እያደረገ እንደሚገኝ የተናገሩት ቃል አቀባይዋ የውጭ ምንዛሪ ግብይት መድረክ መከፈቱን፣ ነጋዴዎች ከወጪ ንግድ ገበያቸው ውስጥ የተወሰነውን ለብሔራዊ ባንክ እንዲያስረክቡ የሚያስገድደው አሰራር መቅረቱን፣ እንደዚሁም አነስተኛ መጠን ያላቸው የውጭ ምንዛሪ ዝውውሮች ቀለል እንዲሉ መደረጋቸውን በአወንታዊ ማሳያነት አቅርበዋል። በተራዘመ የብድር አቅርቦት መርሃ ግብር ውስጥ ከተካተቱ የማሻሻያ አላባዎች አንዱ የሆነው የዕዳ አከፋፈል ሽግሽግ ጉዳይ ግን በታቀደለት ፍጥነት እየተጓዘ አይደለም። የአገሪቱ መንግስት 51.8 ቢሊዮን ዶላር የውጭና የሀገር ውስጥ ዕዳ አለበት። ከዚህ ውስጥ 33.5 ቢሊዮን ዶላር የውጭ ዕዳ ነው። በዓለም አቀፉ የገንዘብ ድርጅትና በዓለም ባንክ ስር የሚገኘው የዓለም አቀፍ ልማት ማህበር ትንተና ኢትዮጵያ የዕዳ ጫና ውስጥ የምትገኝና ያለባት የብድር መጠንም ዘላቂነት የሌለው እንደሆነ ያሳያል። መንግስት የአገሪቱን የዕዳ ጫና ከከፍተኛ ወደ መካከለኛ ዝቅ ለማድረግ ከአበዳሪ ተቋማት፣ አገራትና የግል ባለውረቶች ጋር ላለፉት ዓመታት ድርድሮች ሲያደርግ ቆይቷል። ይሁንና ኢትዮጵያ 1 ቢሊዮን ዶላር የተበደረችበት ቦንድ ባለቤት ከሆኑ የተወሰኑ ባለውረቶች ጋር የአከፋፈል ሽግሽግ ለማድረግ በተደጋጋሚ የተካሄዱ ውይይቶች ፍሬያማ አልሆኑም። ባለፈው ወር የቦንድ ባለቤቶቹን የሚወክል ጊዜያዊ ኮሚቴ መንግስት ያቀረበውን የአከፋፈል አማራጭ ውድቅ ካደረገ በኋላ የኢትዮጵያ አበዳሪዎች በእንግሊዝ ሀገር በሚገኝ ፍርድ ቤት መንግስትን ለመክሰስ እየተዘጋጁ ነው። የኢትዮጵያ መንግስት ያቀረበው ምክረ ሐሳብ ከግል ባለውረቶች ለተበደረው ለእያንዳንዱ ዶላር 86 ሳንቲም ገደማ መልሶ ለመክፈል ነበር። ይህ ለኢትዮጵያ መንግስት የዕዳ ክፍያ ፎይታ የሰጡት ቻይናና ፈረንሳይን የመሰሉ አበዳሪዎች ከሚከፈላቸው በላይ ነው። ገንዘብ ሚኒስቴር የቦንድ ባለቤቶችን ከሚወክል ኮሚቴ ጋር የተደረገው ውይይት ያለ ውጤት ከተበተነ በኋላ አሁንም ገበያ መር መፍትሄ ለማፈላለግ ቁርጠኛ እንደሆነ አስታውቋል። የዕዳ ክፍያ ከዘንድሮው 1.93 ትሪሊዮን ብር በጀት ውስጥ 24 በመቶ ድርሻ ነበረው። በ2018 በጀት ዓመት 463 ቢሊዮን ብር ለዕዳ ክፍያ የመደበው መንግስት የሀገር ውስጥ ወለድ ክፍያውም በከፍተኛ መጠን አሻቅቧል። የገንዘብ ሚኒስትሩ አቶ አህመድ ሽዴ ነገ ለተሰናባቹ የህዝብ ተወካዮች ምክር ቤት በሚያቀርቡት ማብራሪያ ለ2019 ከተዘጋጀው 2.34 ትሪሊዮን ብር በጀት ውስጥ ለዕዳ ክፍያ ምን ያክል እንደሚመደብ ይታወቃል። ዓለም አቀፉ የገንዘብ ድርጅት የኢትዮጵያ አበዳሪዎች አገሪቱ ያለባትን የዕዳ ጫና ለማቃለል መፍትሄ እንዲያፈላልጉ ጥረት በማድረግ ላይ እንደሚገኝ ጁሊ ኮዛ ገልጸዋል።
3: What we are doing is to encourage all of the parties
4: እኛ ሁሉም ባለድርሻዎች በጋራ ለጉዳዩ ተገቢ መፍትሄ እንዲያፈላለጉ እያደረግን ነው። ምክንያቱም የዕዳ ዘላቂነትን ለረጅም ጊዜ መመለስ ለኢትዮጵያ ጠቃሚ እርምጃ ነው። ሁሉም ባለድርሻዎች በጋራ ሆነው ለሁሉም ወገኖች ተስማሚ የሆነ ምክረ ሐሳብ እንዲያፈላልጉ እናበረታታለን።
3: a proposal that that all parties will find suitable.
2: ብርን በኃይለ ያዳከመው የኢኮኖሚ ማሻሻያ በመጪው ሐምሌ ሁለተኛ አመቱን ይደፍናል። የኢትዮጵያ ባለስልጣናትና የዓለም አቀፉ የገንዘብ ድርጅት ሹማምንት ማሻሻያው ስኬታማ እንደሆነ ቢገልጹም ዜጎች በተደራራቢ ግብር የኑሮ ውድነትና የተዳከመ መገበያ ገንዘብ ጫናውን ለመጋፈጥ ተገደዋል። የዓለም አቀፉ የገንዘብ ድርጅት ቃል አቀባይ ግን ኢትዮጵያውያን የኑሮ ደረጃቸውን የሚያሻሽል ኢኮኖሚ መገንባት እንዲችሉ የማክሮ ኢኮኖሚ መረጋጋትን ለመፍጠር ይረዳል የሚል እምነት በተቋማቸው ዘንድ እንዳለ ተናግረዋል።
3: I think from our perspective we see our programs really aiming to
4: በኛ በኩል መርሃ ግብሮቻችን በአገሪቱ የማክሮ ኢኮኖሚና የፋይናንስን መረጋጋትን ለመመለስ ያስችላሉ ብለን እናምናለን። ይህ ደግሞ ለጠንካራና ዘላቂነት ላለው እድገት መሰረት ነው። ይህ ለጠንካራና ቀጣይነት ላለው እድገት ብቸኛው ቅድመ ሁኔታ ባይሆንም የኛ እንደ ተቋም አስተዋጽኦ መንግስት፣ ህዝቡና ድርጅቶች በዚያ መሰረት ላይ የሚመኙትን ተስፋቸውን የሚያሳካና የኑሮ ደረጃቸውን የሚያሻሽል ኢኮኖሚ መገንባት እንዲችሉ የማክሮ ኢኮኖሚ መረጋጋትን መፍጠር ነው።
2: አርማጮች ዛሬም ተናዱ ተናቀቀሽት የበቀለነኝ እና አይስተልኝ።
0: ይህ ዶቼ ቬለ ነው። አድማጮች ወደ እለቱ የመጨረሻ መሰናዶ ላይ ነው የደረስነው። በመኖርበት የበይነ መረብ ዓለም ጉግል ላይ በየቀኑ 2.85 ቢሊዮን የመረጃ ፍለጋዎች ይካሄዳሉ። በአሁኑ ወቅት ለብዙዎች ህይወት አንድ አካል በሆኑት የተንቀሳቃሽ ስልኮቻችንና በላፕቶፖቻችን ላይ በየቀኑ የምናደርጋቸው እነዚህ የመረጃ ፍለጋዎች ብዙዎቹ ነጻ ናቸው። ነገር ግን ባለሙያዎች እንደሚሉት በሌላ መንገድ የግል መረጃዎቻችንን በመስጠት ለኩባንያዎቹ ዋጋን ከፍላለን። ለመሆኑ የቴክኖሎጂ ኩባንያዎች የተጠቃሚዎችን የግል መረጃ ለምን ይሰበስባሉ? የዛሬው የሳይንስና ቴክኖሎጂ ዝግጅት ትኩረት ነው። ዝግጅቱ በድጋሚ ቀረበ ነው። ፀሐይ ጫኔ ናት ያዘጋጀችው።
6: ሳይንስና ቴክኖሎጂ
7: ባለማችን በየቀኑ በቢሊዮን የሚቆጠሩ ሰዎች ኢንተርኔት ወይም በይነመረብን ይጠቀማሉ። ነገር ግን በይነመረብን በበላይነት የሚመሩት ኩባንያዎች የበለጠ እየተጠቀሙ ነው። በመኖርበት የበይነመረብ ዓለም ውስጥ ጎግል ላይ በየቀኑ 8.5 ቢሊዮን የመረጃ ፍለጋዎች ይካሄዳሉ። በአሁኑ ወቅት ለብዙ ሰዎች የህይወት አንድ አካል በሆኑት የተንቀሳቃሽ ስልኮቻችንና በላፕቶፖቻችን ላይ በየቀኑ የምንጠቀማቸው ብዙዎቹ አገልግሎቶች ነጻ ናቸው። ነገር ግን በሌላ መንገድ የግል መረጃዎቻችንን በመስጠት ለኩባንያዎቹ ዋጋን ከፍላለን። ሾሾና ዘወት የተባሉ አሜሪካዊት የስለላ ካፒታሊዝም ዘመን ወይም ዘ ኤጅ ኦፍ ሰርቪላንስ ካፒታሊዝም መጽሐፍ ደራሲ እንደሚሉት ኩባንያዎቹ የግለሰቦችን መረጃ የግል ንብረት ያደርጋሉ።
4: ትልቁ እርምጃ የግል መረጃን በመንጠቅ ወደ ውህብ መቀየር ብቻ ሳይሆን እነዚያን መረጃዎች የኮርፖሬሽኑ የግል ንብረት አድርገው የሚጠቀሙባቸዋል።
7: እንደ ጎግል፣ ሜታ፣ አፕል፣ አማዞን እና ማይክሮሶፍትን የመሳሰሉ የቴክኖሎጂ ኩባንያዎች የተጠቃሚዎችን ውህብ ለማግኘት የተለያዩ መንገዶችን ይጠቀማሉ። ከነዚህ መካከል በቀጥታ ውህብን በመጠየቅ በግዥ ወቅት የኢሜል አድራሻን በመቀበል አንድ ቃ ከተገዛ በኋላ ስለቃው ጥራት፣ ስለኩባንያው አገልግሎት አሰጣጥ ወዘተ ግብረመልስ በመጠየቅና አገልግሎትን ለማሻሻል በሚል በዳሰሳ ጥናት መልክ የሚቀርቡ ጥያቄዎችን እንድንመልስ በማድረግ ይገኝበታል። ሌላው የበይነመረብ እንቅስቃሴን በመከታተል ማለትም ተጠቃሚዎች የሚጎበኙትን ድረገጽ፣ የሚከፍቷቸውን ሊንኮች፣ የሚጠቀሙትን ኢሜል፣ በተደጋጋሚ የሚመለከቷቸው ይዘቶች ላይ ክትትል ማድረግን ያጠቃልላል። በሌላ መልኩ የተጠቃሚዎች መረጃ በቀጥታ ከመሰብሰብ ይልቅ መረጃ ለመሰብሰብ ጊዜውና ሀብቱን ከሰጠ ከሌላ ሶስተኛው ግን መረጃን ይገዛሉ። በዚህ ሁኔታ የቴክኖሎጂ ኩባንያዎቹ ስማችንን፣ የኢሜል አድራሻችንን፣ ስልክ ቁጥርን፣ ዓለም አቀፍ መለያን ወይም IP አድራሻን፣ የምንጠቀምበትን የኤሌክትሮኒክስ መሳሪያ፣ የተጠቀምንበትን ጊዜ፣ ምን እንደምንሰራና ሌሎችንም መረጃዎቻችንን ከኛ ይሰበስባሉ፣ ክትትልም ያደርጋሉ። ይህ የሚሆነው ደግሞ በበይነመረብ ግዥ ስንፈጽም፣ የማህበራዊ መገናኛ ዘዴዎችን ስንጠቀም፣ በጉግል መረጃ ስንፈልግ ወይም የተለያዩ ድረገጾችን ስንጎበኝ ሊሆን ይችላል። በዚህም እንደ ጉግል ያሉ ኩባንያዎች ከጀማሪ ቴክኖሎጂ ኩባንያነት እስከ ባለ ብዙ ቢሊዮን ዶላር የገቢ ኢምፓየር መፍጠር ችለዋል። ሾሸና ዘቦት ይህንን መሰሉን ድርጊት ከዲሞክራሲ የሚጻረር የክትትል ካፒታሊዝም ይሉታል።
8: Surveillance capitalism or democracy.
4: ክትትል ካፒታሊዝም ወይም ዲሞክራሲ አንዱ ሊኖረን ወይም ሌላውን ልንይዘው እንችላለን። ሁለቱም ግን ሊኖረን አይችልም። በእነዚህ ሁለት ዓለም አቀፋዊ መሪ ተቋማት መካከል ያለ መስማት የተሳናቸው ፍልሚያ በየጠራዋለው።
7: እነዚህ ኩባንያዎች የተጠቃሚዎችን ዌብ ከያዙ በኋላ የደንበኛ ፕሮፋይል በመገንባትና ተጠቃሚው ማን እንደሆነና ምን እንደሚፈልግ የተሻለ ግንዛቤ ይዛሉ። በዚህ መልኩ ከተጠቃሚዎች ጋር ያላቸውን ግንኙነት ግላዊ በማድረግም በተጠቃሚዎች ፍላጎት ላይ የተመሰረቱ ማስታወቂያዎችን ይለቃሉ። የማህበራዊ መገናኛ ዘዴዎች መተግበሪያዎችም ተጠቃሚው ማየት የሚፈልገውን ይዘት ደጋግመው ያቀርባሉ። እንደ ቲክቶክ ያሉ የማህበራዊ መገናኛ ዘዴዎች ሱስ የሚያስይዙትም ለዚህ ነው። ምክንያቱም የሚነደፉት ስልተ ቀመሮች ከዚህ ቀደም በተመለከቱት መሰረት አዲስ ይዘት ማቅረብን ቅድሚያ ይሰጣሉና። ደራሲዋ ሶሾና ዘቦት ይህ የስለላ ካፒታሊዝም አዲስ የኢኮኖሚ ስልትን እንደሚወክል ያምናሉ። የዚህ አይነቱ የኢኮኖሚ አዝማሚያ ጎግል ላይ በ1990ዎቹ መጨረሻና በ2000 መጀመሪያ ላይ እንደተጀመረ የሚናገሩት ጸሐፊዋ ይህም የሰውን የዕለት ተዕለት የበይነመረብ እንቅስቃሴና የግል መረጃን እንደ ጥሬ ዕቃ ለንግድ አገልግሎት የሚያውል ነው ይላሉ። ጻፊው እንደሚሉት ጎግል ስለ ሰዎች ወደፊት የበይነመረብ ባህሪ ለመተንበይና ከተጠቃሚዎች የበይነመረብ ፍለጋ ያገኘው መረጃ ለመጠቀምም ከጊዜ ወደ ጊዜ የተራቀቁ መንገዶችን አዳብሯል።
8: They use the data to analyze it to predict human behavior.
4: የሰውን ባህሪ ለመተንበይ መረጃውን ለመተንተን ይጠቀሙበታል እና ያን ነው የሚሸጡት። የነሱ ታላቅ የትንበያ ግኝት በበይነ መረብ ላይ ያነጣጠረ ማስታወቂያ ለመጀመር መነሻ ነበር።
8: Online targeted advertising.
7: ጎግል ከመረጃ ፍለጋ ባሻገር እንደ ጎግል ማፕ፣ ጂሜል እና ዩቲዩብን በመሳሰሉ ሌሎች አገልግሎቶች ይታወቃል። ነገር ግን የጎግል ወደ 80% የሚጠጋ ከፍተኛ ገቢ የሚገኘው በማስታወቂያ ነው። ልክ እንደ ጎግል ፌስቡክም ከፍተኛውን ገቢ የሚያገኘው የተጠቃሚዎችን መረጃ በመጠቀም እነሱን ታሳቢ ያደረጉ ማስታወቂያዎችን በመስራት ነው። ሌሎች ብዙ የማህበራዊ መገናኛ ዘዴ መድረኮችም ይህንኑ ያደርጋሉ። ሜታ የዋትስአፕ እና ኢንስታግራም ባለቤት በመሆኑም ኩባንያው ከነዚህ መተግበሪያዎች መረጃ ወስዶ በፌስቡክ ላይ ለታለሙ ማስታወቂያዎች ሊጠቀምባቸው እንደሚችልም ባለሙያዎች ግምት አላቸው። ያም ሆኖ ኩባንያዎቹ የግላዊነት ፖሊሲ የተጠቃሚውን መረጃ የሚሰበስቡት የተጠቃሚውን አጠቃላይ አገልግሎት ለማሻሻል መሆኑን ይገልጻል።
8: So the really strange thing about this is while it's called personalization.
4: ስለዚህ በዚህ ጉዳይ ላይ በጣም የሚገርመው ነገር ግላዊነት ተብሎ መጠራቱ ነው። ይህ በጣም ጨካኝ አነጋገር ነው። ይህን የሚያደርጉት እኛን መለየት ስለሚፈልጉ እንጂ እኛን ለመርዳት ስለሚፈልጉ አይደለም። እነሱ የኛ መረጃ ከኛ ሊወስዱ ይፈልጋሉ። ነገር ግን ህይወታችንን በማንኛውም ተጨባጭ መንገድ ለማሻሻል ሊጠቀሙበት አይደለም። በቀላሉ የሚፈልጉት መለየት ነው። መረጃውን ለማውጣት፣ ግምቶችን ለመፍጠር፣ ለመሸጥ፣ ገቢን ለማመንጨት፣ ትርፍ ለማግኘት ነው። ይህ ነው የምንኖርበት ዓለም።
8: That's the world that we live in.
7: ላለፉት 2 አስርተ ዓመታት የኢኖቬሽንና ቴክኖሎጂ እድገት የምንከፍለው ዋጋ መረጃን ለኢኮኖሚ ጥቅም የመዋል ዘዴ አከራካሪ ነው። የቴክኖሎጂ ተንታኙ ቤኔዲክት ኢቫንስ ስለላ በሚለው ባይስማሙም የቴክኖሎጂ ኩባንያዎቹ የተጠቃሚን መረጃ እንደሚሰበስቡ ያምናሉ። በአንጻሩ ደግሞ ጥቅማቸውን መካድ አይቻልም ይላሉ።
8: Mass media does cause problems, you know, but
2: የመገናኛ ዘዴዎች ችግር ይፈጥራሉ እናውቃለን። ነገር ግን ቆም ብለህ ወደ ኋላ ማሰብ አለብህ። ከኒውዮርክ ወደ ጀርመን የአንድ ሰዓት የቪዲዮ ጥሪ ማድረግ መቻላችን በእውነት መጥፎ ነገር ነውን? በእርግጥ ያንዲ ቀር እንፈልጋለን። ታውቃለህ ይህ ጥሪ በ1980ዎቹ $200 ያህል ዋጋ ያስከፍል ነበር። ያ የተሻለ ነበር ብለህ ታስባለህ?
7: እንደ አፕል፣ አማዞን፣ ማይክሮሶፍት፣ ጎግል እና ሜታ ያሉ ኩባንያዎች በየጊዜው የተነሱባቸውን ውዝግቦችና የፖለቲካ ጫናዎች ተከትሎ የውሂብ ግላዊነት ተግባራቸውን ለአመታት ቀይረዋል። እንደ አውሮፓ ህብረት ያሉ ተቋማት የተጠቃሚ መረጃ ለመጠበቅ ህጎችን አውጥተዋል። በጎርጎሪያኑ 2018 ዓመተ ምህረት ህብረቱ ያወጣው ጠቅላላ የውሂብ ጥበቃ ህግም አንዱ ነው። ይህንን ተከትሎ ኩባንያዎች ሂደቱ የሚፈልገውን ውሂብ ከመውሰዳቸው በፊት በኩኪስ አማካኝነት ግልጽ ፈቃድ ይጠይቃሉ። የውሂብ ግላዊነት ጥበቃ ጉሊያሞ ካውንስል ግን ኩባንያዎቹ ይህንን ዘዴ እንደ ስልት ይጠቀማሉ ባይ ናቸው። ሳቸው እንደሚሉት ድረገጾችን መጎብኘት ከቀጠልክ ፈቃድ እንደተሰጠ መቆጠሩም ወይም ለመጠቀም አስገዳጅ ሆኖ መቅረቡ ግላዊነትን የሚጋፋ ነው። በዚህ መንገድ ተራ ዜጎች መረጃቸውን ጥቅም ላይ የሚውሉባቸውን እጅግ ውስብስብ መንገዶች እንዲገነዘቡ መጠበቅም ስህተት መሆኑን ገልጸዋል። አሜሪካዊቷ ጸሐፊ በበኩላቸው የዲጂታሉ ዓለም ዲሞክራሲያዊ እንዲሆን ይመኛሉ። ለዚህም ህግ አውጪዎች ሊተባበሩ ይገባል ይላሉ። የህግ አውጪዎች በአንድ ላይ ተባብረው ህግ እንዲቀርጹ መንገድ እንዲያሳዩ እንሻለን። ስለዚህ ይህንን የምናደርገው ለእያንዳንዱ ዲሞክራሲያዊ ማህበረሰብና ዲሞክራሲያዊ ለመሆን እየታገለ ላለው ማህበረሰብ ሁሉ ነው። ምክንያቱም ያ ካልሆነ የሞት ዘርን ከነዚህ የከተተልና የቁጥጥር ኃይሎች ጋር አብረን እንዘራለን።
8: We will seed the death match to these forces of surveillance and control.
7: የግላነት ጥበቃ ባለሙያው ማክስ ሽራምፕ በበኩሉ የህግ ጫና እየጨመረ ሲሄድ በእነዚህ ኩባንያዎች ላይ ለውጥ ሊመጣ ይችላል የሚል እምነት አለው።
9: And I think we will gradually move to a system where we
2: እናም ቀስ በቀስ እነዚህን ኩባንያዎች እንደ ጀግና ወደማናይበት ስርዓት የምንሸጋገር ይመስለኛል። ታውቃለህ ሱከርበርግ ወይም አንዳንድ የጉግል ስራ አስፈጻሚዎች ልክ እንደ አዲስ መሲህ ይታያሉ። ነገር ግን እነሱም ስህተት የሚሰሩ ኩባንያዎች መሆናቸውን እንገነዘባለን። ትክክለኛ ቁጥጥር ያስፈልጋቸዋል። እኛም ያንን ማድረግ አለብን።
7: ያም ሆኖ የቴክኖሎጂ ተንታኙ በኔዲክት አቫንስ በእያንዳንዱ የዕለት ተዕለት ህይወታችን ጣልቃ እየገባ ያለውን ውስብስብ የቴክኖሎጂ አገልግሎት ልክ እንደ ሌሎቹ ዘርፎች ፖሊሲና ህግ በማውጣት ብቻ ውጤታማ ማድረግ እንደማይቻል ገልጸዋል። በመሆኑም በተጠቃሚዎች ዘንድ ግላዊ መረጃን ለመጠበቅ ጠንካራ የይለፍ ቃል መጠቀም፣ አስፈላጊ መረጃዎችን መጠበቅ፣ የበይነመረብ እንቅስቃሴያችንን በተጠናና በጥንቃቄ ማድረግ፣ ጠቃሚ የግል መረጃዎችን በዘፈቀደ በበይነመረብ ከማጋራት እንዲሁም የህዝብ ዋይፋይ ከመጠቀም መቆጠብ፣ የግላዊነት መመሪያዎችን በጥንቃቄ ማስተካከል እንዲሁም የዲጂታል ዕውቀትን ማሳደግ ግላዊ መረጃን ለመጠበቅ ከሚወሰዱ እርምጃዎች ጥቂቶቹ ናቸው። ከበይነመረብ የምንሰበስበውንና የምናከማቸውን ውሂብ መገደብም ሌላው የሚመከር ተግባር ነው። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሪያችሁ ነበርኩ። መልካም ጊዜ።
0: ይህ ዶች በለ ነው። አድማጮች ከመሰነባበታችን በፊት ዋና ዋና ዜናዎቹን በድጋሚ ላሰማችሁ። ኮንጎ ዲሞክራቲክ ሪፐብሊክና ዩጋንዳ ውስጥ የተሰራጨው የኢቦላ ተዋሲ የያዛቸው ሰዎች ቁጥር 620 ደረሰ። ተዋሲው 120 ያክል ሰዎች መግደሉ ተረጋግጧል። ሶስት የኮንጎ ቤተ ምርመራዎችም ተዋሲውን መመርመሪያ መሳሪያና ንጥረ ነገር አልቆባቸዋል። ዩናይትድ ስቴትስ እና ኢራን እንደ አዲስ መደባደብና መዛዛት ይዘዋል። የዩናይትድ ስቴትስ ጦር የኢራን ወታደራዊ ተቋማት ያላቸውን ስፍራዎች ሲደበድብ፣ ኢራን ባጸፋው ከባህሬን እስከ ዮርዳኖስ የሚገኙ የዩናይትድ ስቴትስን የጦር ሰፈሮች ደብድባለች። ሊባኖስም እየወደመች ነው። ዩናይትድ ስቴትስ እንዳይገባ የተከለከለው ሶማሊያዊ ዓለም አቀፍ የእግር ኳስ ግጥሚያ ዳኛ መቃድሾ ሲመለስ ደማቅ አቀባበል ተደረገለት። የዳኛው ደጋፊዎች አሜሪካንን አውግዘዋል። የአፍሪካ እግር ኳስ አፍቃሪዎች ለዳኛው ድጋፋቸውን ገልጸዋል። አድማጮች፣ ጠቅላላ ስርጭታችን በዚሁ አበቃ። ደህና አምሹ። በደህና ደሩ።